0: እንግላ ማሻ አላህ ክርንቱ ትመለም በዚህ ነዲ ተምተም ደነ ፍለይ ሽማ አዳ ጎንዋር ተነስማሩ አንዲ ተምተም ዛ ጎኝና ሁዋ ያሳቷ ጅምዲ ፍራስክራሜላን ክርንቱ ዳጂ ከልከል ዶክተር አላን እንድሩ ዲወልማና ሁዋ ያይሶዳ ካኛ ነዲ ርብቱ ዊን ሱሮ ፍራስክም ደነ ያሪያ ትመ አላን አይሶ ድረሱሩ ጎኑ ክላ ሽማ አዲላን አንድሮ በይና ኩንጆሮ ዱል ዴ ሽማ ኩሪ ኡስኩ ፈል ዲዮ ላርፈል ኡስኩ ፈል ዲዮ አራስኩ ኩሪ አውቢ ኩሪ ላር ኩሪ ፈል ኡዲዮ ኢንዲ ኩሪ ላር አራስኩ ዲዮላን አንዲያ ፈንዱዊት ክርንቱ ፍራስክራም ኛሪያ ቲሜ ክርንዊና ካራ ዳራሶን ሚታ ፊስኩስኩ ኑዳ ኡዋለን ዲዮል ድጋና ማሽዋላ ሌድ ጋይኒ ከምቲኒ ጎቦት ላጋና السلام عليكم ورحمة الله السلام عليكم تودكم جت السلام عليكم هيا تولد كنا ما شاء الله قده
1: السلام عليكم
0: وعليكم السلام ورحمة الله كليا السلام مرحبا دوما راجين
1: يا جزارة
0: نقول لك يا جزارة ما شاء الله يا جزارة